0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ግንቦት 8 ቀን 2018 ዓመተ ምህረት ጤና ይስጥልን የዶቸ በለ የቀጥታ ስርጭት እንሆ ጀመረ። ለአንድ ሰዓት በሚዘልቀው ስርጭታችን ዝግጅቱን በመምራት ፀሐይ ጫኔ ለዓለም ዜናው ሸቴ በቀለ አብረናችሁ እንቆያለን። የዓለም ዜናን ተከትሎ ሁለት ዘገባዎች ይኖሩናል። በሁለተኛው ክፍል የሚቀርቡት ሳምንታዊዎቹ የአድማጮች ማህደርና የትኩረት በአፍሪካ ዝግጅቶች መሰናዷቸው ተጠናቆ የዝግጅት ጊዜያቸውን በመጠባበቅ ላይ ይገኛሉ። በማድመጥ መማር የሬዲዮ ድራማም ክፍል 5ቱ ለዛሬ ይቀርባል። እነዚህን ዝግጅቶቻችንን በሳተላይት በኢትዮሳት ወይም ኤንኤስኤስ 12 10985 ሜጋሄርዝ ሆሪዞንታል DW 08 ላይም ማድመጥ ይቻላል። DW አምሃሪክ በተባለው አፕሊኬሽን በተንቀሳቃሽ ስልክ በታብሌትና በፌስቡክ የቀጥታ ስርጭቱን ማድመጥ አስተያየት መስጠትም ይቻላል። የዶቸ በለን ዘገባዎች በዋትስአፕ በቴሌግራምና በዩቲዩብ እንድትከታተሉ በመጋበዝ ወደ ምሽቱ ያለም ዋና ዋና ዜናዎች እናልፋለን። እሸቴ በቀለ ተዘጋጅቷል።
0: የዲደብሊው ዜና
2: በመጀመሪያም ዋና ዋና ዜና። ኤርትራና ግብጽ የባህር ትራንስፖርት የትብብር ስምምነት ዛሬ ቅዳሜ በአስመራ ተፈራረሙ። ስምምነቱ የተፈረመው የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የግብጽ ውጭ ጉዳይ ሚኒስትር ባድር አብደላቲ በተገኙበት ነው። በዲሞክራቲክ ሪፐብሊክ ኮንጎ ኢቱሪ ግዛት በተቀሰቀሰ የኢቦላ ወረርሽኝ ምክንያት ቢያንስ 80 ሰዎች መሞታቸውን የሀገሪቱ ባለስልጣናትና የአፍሪካ የበሽታዎችን መቆጣጠሪያና መከላከያ ማዕከል አስታወቁ። የሐማስ ወታደራዊ ክንፍ አዛዥ ኢዚዲን አልሃዳድ መገደላቸውን የእስራኤል ጦርና ድርጅታቸው ሐማስ ዛሬ ቅዳሜ ያረጋገጡ። ዜናው በዝርዝር። ኤርትራና ግብጽ የባህር ትራንስፖርት የትብብር ስምምነት ዛሬ ቅዳሜ በአስመራ ተፈራረሙ። ስምምነቱ የተፈረመው የኤርትራ ፕሬዝዳንት ኢሳያስ አፈወርቂና የግብጽ ውጭ ጉዳይ ሚኒስትር ባድር አብደላቲ በተገኙበት ነው። የኤርትራ የባህር ትራንስፖርትና ኮሙኒኬሽን ሚኒስትር ብርሃነ ተስፋስላሴና የግብጽ የትራንስፖርት ሚኒስትር ካመል አልዋዚር የተፈራረሙት ስምምነት በመርከቦች የመቅዘፍ ነጻነት መርሆች መሰረት በዓለም አቀፍ የመርከቦች እንቅስቃሴ እየታየ ላለው ለውጥ አስተዋጽኦ ለማበርከት ያለመ እንደሆነ የኤርትራ ኢንፎርሜሽን ሚኒስትር የማነ ገብረ መስቀል በኤክስ ባሰፈሩት መልእክት አስታውቀዋል። ስምምነቱ ከተፈረመ በኋላ የግብጽ መንግስት የኢንፎርሜሽን አገልግሎት መስሪያ ቤት ባሰራጨው መግለጫ የቀይ ባህር አስተዳደርና ደህንነት ከባህሩ የሚካለሉ ወሰን ያላቸው ሀገራት ብቸኛ ኃላፊነት እንደሆነ ውጭ ጉዳይ ሚኒስትሩ ለፕሬዝዳንት ኢሳያስ መናገራቸውን አስታውቋል። በመግለጫው መሰረት ውጭ ጉዳይ ሚኒስትሩ ከቀይ ባህር የማይዋሰኑ ሀገራት ምንም አይነት ሚና ሊኖራቸው አይገባም የሚል አቋማቸውን ገልጸዋል። በዲሞክራቲክ ሪፐብሊክ ኮንጎ ኢቱሪ ግዛት እንደ አዲስ በተቀሰቀሰ የኢቦላ ወረርሽኝ ምክንያት ቢያንስ 80 ሰዎች መሞታቸውን የሀገሪቱ ባለስልጣናትና የአፍሪካ የበሽታዎች መቆጣጠሪያና መከላከያ ማዕከል አስታወቁ። በወረርሽኙ ህይወታቸውን ካጡት በተጨማሪ ሌሎች 246 ሰዎች በኢቦላ ተይዘዋል ተብሎ እንደሚጠረጠር የዲሞክራቲክ ሪፐብሊክ ኮንጎ የጤና ሚኒስትር ሳሙኤል ሮጀር ካምባ ሙላምባ ትላንት አርብ ይፋ አድርገዋል። ይሁንና እስካሁን በላብራቶሪ ምርመራ በኢቦላ መያዛቸው የተረጋገጠው 13 ህሙማን ብቻ እንደሆኑ የአፍሪካ የበሽታዎች መቆጣጠሪያና መከላከያ ማዕከል ዛሬ ቅዳሜ አስታውቋል። ቡንዲንግ ቡዮ በተባለ የኢቦላ ቫይረስ ዝርያ የተከሰተው ወረርሽኝ በኃይል የበረታው የወርቅ ማውጫ በሚገኝባቸው ሞንግዋሉና ሩዋምፓራ ከተሞች ነው። የኢቱሪ ግዛት ዋና ከተማ በሆነችው ቡኒያ ነዋሪ የሆኑት ዣን ማርክ አሲምዌ ለአንድ ሳምንት ገደማ በየቀኑ ሰዎች እየሞቱ ነው። በቀን 2-3 ከዚያም በላይ

0: እናከብራለን ሲሉ ወረርሽኙ የደረሰበትን አስከፊ ደረጃ ለአሶሺየትድ ፕሬስ ጋዜጠኛ ተናግረዋል። በመስራቃዊ ዲሞክራቲክ ኮንጎ በመትገኘው ኢቱሪ ግዛት የኢቦላ ወረርሽኝ እንደተከሰተ የአፍሪካ የበሽታዎች መቆጣጠሪያና መከላከያ ማዕከል አውጇል። ኢቦላ በጎርጎሮሳዊው 1976 ከተገኘ ወዲህ የአሁኑ በዲሞክራቲክ ሪፐብሊክ ኮንጎ የታወጀ 17ኛ ወረርሽኝ ነው። የቦኮ ሐራም አባላት ሳይሆኑ አይቀሩም የተባሉ ታጣቂዎች በሰሜን ምስራቅ ናይጄሪያ ቦርኖ ግዛት ውስጥ በሚገኝ ትምህርት ቤት ከፈጸሙት ጥቃት በኋላ ቢያንስ 42 ልጆች ደብዛቸው መጥፋቱን የአከባቢው ተመራጭ ተናገሩ። የአከባቢው ነዋሪዎች ሙሳ ከተባለ የመጀመሪያ ደረጃ ትምህርት ቤት ቁጥራቸው የማይታወቅ ተማሪዎች ትላንት አርብ በታጣቂዎች ታፍነው እንደተወሰዱ ገልጸዋል። የቦርኖ ደቡባዊ አውራጃን በመወከል የናይጄሪያ ምክር ቤት አባል የሆኑት አሊ ንዱሜ 32 ተማሪዎች ከትምህርት ቤት ቸው ሌሎች 10 ተማሪዎች ከመንገድ ላይ መታፈናቸውን አስታውቀዋል። የናይጄሪያ ፖሊስና የሀገሪቱ ጦር ስለ ጉዳዩ እስካሁን ያሉት ነገር የለም። ከካሜሮን፣ ቻድና ኒጀር የሚዋሰነው የቦርኖ ግዛት ላለፉት 15 ዓመታት ይዘለቀው የቦኮ ሐራም እንቅስቃሴ ዋነኛ ማዕከል ሆኖ ቆይቷል። በተያያዘ ዜና የናይጄሪያ ፕሬዝዳንት ቦላ ቲኑቡና የአሜሪካው አቻቸው ዶናልድ ትራምፕ በዚያው በቦርኖ ግዛት ራሱን እስላማዊ መንግስት ብሎ የሚጠራው ታጣቂ ቡድን መሪ በናይጄሪያና በአሜሪካ ጥምር ወታደራዊ እርምጃ መገደሉን ዛሬ ቅዳሜ አስታውቀዋል። አቡ ቢላል አልሚኑኪ የታጣቂ ቡድኑ ዓለም አቀፍ አወቃቀር ሁለተኛ ሰው ነበር ተብሏል። ይህ ዶይቼ ቬለ ነው። እስራኤል ዛሬ ቅዳሜ በደቡባዊ ሊባኖስ ተከታታይ የአየር ጥቃቶች ፈጸመች። የአየር ድብደባዎቹ በሂዝቦላህ ላይ ያነጣጠሩ እንደሆኑ እስራኤል ብታስታውቅም ቀደም ብላ ከ9 መንደሮች ነዋሪዎች ለቀው እንዲወጡ ማስጠንቀቂያ ሰጥታ እንደነበር የፈረንሳይ ዜና አገልግሎት ዘግቧል። የሊባኖስ መንግስት የሚቆጣጠረው ብሔራዊ የዜና ወኪል የአየር ድብደባዎቹ ከሁለቱ ሀገሮች ድንበር በ50 ኪሎ ሜትር ርቀት ላይ የሚገኝን ጨምሮ ቢያንስ በ5 መንደሮች ላይ ያነጣጠሩ መሆናቸውን ዘግቧል። በዘገባው መሰረት በርካታ ነዋሪዎች በደቡባዊ ሊባኖስ ወደምትገኘው ሴዶንና ወደ ቤሩት ሸሽተዋል። ሁለቱ አገሮች ከዚህ ቀደም እንዳደረጉት የተኩስ አቁሙን ለተጨማሪ 45 ቀናት ለማራዘም የተስማሙት ትላንት አርብ ነበር። ይሁንና የተኩስ አቁሙ በሁለቱም ወገኖች በተደጋጋሚ ሲጣስ ቆይቷል። የሐማስ ወታደራዊ ክንፍ አዛዥ ኢዚዲን አልሃዳድ መገደላቸውን የእስራኤል ጦርና ድርጅታቸው ሐማስ ዛሬ ቅዳሜ አረጋገጡ። የእስራኤል ጦር በኢዚዲን አልሃዳድ ላይ ያነጣጠረ ጥቃት እንደፈጸመ ያስታወቀው ትላንት አርብ ነበር። ጦሩ ዛሬ ቅዳሜ ባወጣው መግለጫ ሺን ቤት ተብሎ ከሚጠራው የእስራኤል የሀገር ውስጥ የስለላ ድርጅት ጋር በጥምረት በፈጸመው ጥቃት ሐዳድ መገደላቸውን አስታውቋል። የሐማስ አመራርና የወታደራዊ ክንፉ አባል ኢዚዲን አልሃዳድ መገደላቸውን እንዳረጋገጡለት የፈረንሳይ ዜና አገልግሎት ዘግቧል። በዘገባው መሰረት አንድ ከፍተኛ የሐማስ ባለስልጣን ከፍተኛ አዛዥ ኢዚዲን አልሃዳድ በጋዛ ከተማ በመኖሪያ ቤትና በሲቪል ተሽከርካሪ ላይ በተፈጸመ ጥቃት ተገለዋል ብለዋል። ሌላ የሐማስ የመረጃ ምንጭ ሐዳድ የተገደሉት ከባለቤታቸውና ከሴት ልጃቸው ጋር እንደሆነ መግለጻቸውን የዜና ወኪሉ ዘግቧል። የእስራኤል ጦር ሐዳድ መስከረም 26 ቀን 2016 በሐማስ የተፈጸመውን ጥቃት እቅድና አፈጻጸም ከመሩ የመጨረሻዎቹ ከፍተኛ አዛዦች አንዱ እንደነበሩ አስታውቋል። የአሜሪካው ፕሬዝደንት ዶናልድ ትራምፕ ከቻይናው አቻቸው ሺ ጂንፒንግ ጋር ከተወያዩ በሰዓታት ልዩነት ታይዋን ነጻነቷን በይፋ ከማወጅ እንድትቆጠብ አስጠነቀቁ። ትራምፕ ቻይና ግዛቴ ናት ለምትላት ራስ ገዝ ደሴት ማስጠንቀቂያ የሰጡት ፕሬዝደንት ሺ ጂንፒንግ ታይዋንን በተመለከተ የሚወሰዱ የተሳሳቱ እርምጃዎች ወደ ግጭት ሊያመሩ እንደሚችሉ ከገለጹ በኋላ ነው። ዶናልድ ትራምፕ ባለፈው ሐሙስና አርብ በቻይና ጉብኝት ባደረጉበት ወቅት ፕሬዝደንት ሺ ጂንፒንግ ለታይዋን ድጋፍ እንዳይሰጡ ግፊት ማድረጋቸውን ሬውተርስ ዘግቧል። ትራምፕ ከቤጂንግ ሲመለሱ አሜሪካ ታይዋንን በተመለከተ የምትከተለው አቋም እንዳልተቀየረ፣ ነገር ግን ማንንም ነጻ ሀገር የማድረግ ፍላጎት እንደሌላቸው ፎክስ ለተባለው የሀገራቸው የቴሌቪዥን ጣቢያ ተናግረዋል። የታይዋን ውጭ ጉዳይ ሚኒስቴር ግን ታይዋን ሉዓላዊና ነጻ ዴሞክራሲያዊ ሀገር ናት፣ ለቻይና ህዝባዊ ሪፐብሊክ ታዛዥ አይደለችም የሚል መልስ ሰጥቷል። የፓኪስታን የሀገር ውስጥ ጉዳይ ሚኒስትር ሞሺ ናቂቭ በኢራንና በአሜሪካ መካከል የሚደረገውን የሰላም ንግግር ለማመቻቸት ተህራን ገቡ። የሀገር ውስጥ ጉዳይ ሚኒስትሩ ወደ ተህራን ያቀኑት ከፍተኛ ተጽዕኖ ያላቸው የፓኪስታን ጦር አዛዥ ፊልድ ማርሻል አሲም ሙኒር ኢራንን ከጎበኙ ከአንድ ቀን በኋላ ነው። የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ የፕሬዝደንት ዶናልድ ትራምፕ አስተዳደር በሁለቱ ሀገሮች መካከል የሚደረገውን ድርድር ለመቀጠል ፈቃደኛ እንደሆነ የሚያረጋግጥ መልእክት ሀገራቸው ከአሜሪካ መቀበሏን ትላንት አርብ ገልጸው ነበር። ይሁንና በአሜሪካና በኢራን መካከል አሁንም መሰረታዊ ልዩነት እንዳለ የኢራን ዋና ተደራዳሪ መሐመድ ባግህር ጋሊባፍ አስታውቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ ወሽመጥ ልትከፍት እንደሚገባ ከቻይናው ፕሬዝዳንት ሺ ጂንፒንግ ጋር ከስምምነት መድረሳቸውን ተናግረው ነበር። ይሁንና ቻይና በጉዳዩ ላይ ፋላቹ ነገር የለም። በተያዘ ዜና የሩሲያው ፕሬዝዳንት ቭላድሚር ፑቲን ዛሬ ቅዳሜ ከተባበሩት አረብ ኤምሬቶች ፕሬዝዳንት መሐመድ ቢን ዛይድ አልናህያን ጋር ስለ ኢራን ጉዳይ መነጋገራቸውን ጽፈት ቤታቸው ክሬምሊን ገልጿል። ሁለቱም መሪዎች ከሰላም ስምምነት ላይ ለመድረስ ፖለቲካዊና ዲፕሎማሲያዊ ጥረቶችን ማስቀጠል አስፈላጊ እንደሆነ አጽንኦት ሰጥተዋል ተብሏል። ይህ ዶይቼ ቬለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ። ኢራንና ግብጽ ይቅርታ፣ ኤርትራና ግብጽ የባህር ትራንስፖርት የትብብር ስምምነት ዛሬ ቅዳሜ በአስመራ ተፈራረሙ። በዲሞክራቲክ ሪፐብሊክ ኮንጎ ኢቱሪ ግዛት እንደ አዲስ በተከሰከሰ የኢቦላ ወረርሽኝ ቢያንስ 80 ሰዎች መሞታቸውን የሀገሪቱ ባለስልጣናትና የአፍሪካ የበሽታዎች መቆጣጠሪያና መከላከያ ማዕከል አስታወቁ። የሐማስ ወታደራዊ ክንፍ አዛዥ ኢዚዲን አልሃዳድ መገደላቸውን የእስራኤል ጦርና ድርጅታቸው ሐማስ ዛሬ ቅዳሜ አረጋገጡ። ዜናው በዚሁ አበቃ። ጠና ይስጥልኝ።
1: ለዓለም ዜናው ሸቴ በቀለን አመሰግናለሁ። ቀጣዩ ከእናንተ የደረሱንን አስተያየቶች ወደ እናንተ የምናደርስበት የአድማጮች ማህደር ዝግጅት ነው። አዘጋጇ ልደት አበበ ነች። ከዝግጅቱ ጋር መልካም ቆይታ።
2: የአገራዊ ምክክር ኮሚሽን የሥራ አፈጻጸሙን በማስመልከት ገለጻ ባደረገበት ወቅት በመድረኩ ታድሞ ያደመጡት ጠቅላይ ሚኒስትር አብይ አህመድ መንግስት ከምክክሩ የሚመጡ ማናቸውንም ምክረ ሐሳቦች ተቀብሎ ለመተግበር ምሩ ዝግጅት እንዳለው አስታውቀዋል።
3: ኮሚሽነሮች ላለፉት ዓመታት የደከሙባቸውን የመሯቸውን ሥራዎች ታላቅ ትዕግስት፣ በሙያ ብቃት፣ በብዙ ፈተና ውስጥ ሀገራዊ ኃላፊነት ለመወጣት የገባችሁትን ቃል ለመፈጸም ላደረጋችሁት አስተዋጽኦ እንዲሁ ጥርት ባለ ሁኔታ ስላቀረቡልን ማመስገን ወዳለሁ።
2: አገራዊ ምክክር ኮሚሽኑ ይህን አድርጉ ብሎ ህዝቡ ያልተወያየበትን አጀንዳ አያቀርብም ሲሉ ለዶይቼ ቬለ የገለጹት የአገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር ምስፍን አርአያ አገራዊ ምርጫው እንደተጠናቀቀ የዘንድሮ የኢትዮጵያ በጀት ዓመት ሳያልፍ አገራዊ ምክክር ጉባኤውን እንደሚያስጀምሩት ተስፋ ሰንቀዋል።
4: አገራዊ ምክክር ጉባኤውን በቀሪው አንድ ወር ከምናምን ጊዜ ውስጥ መጀመር ይፈልጋል። ስለዚህ ከመላው ኢትዮጵያ ያሉ ተሳታፊዎች ወደ አዲስ አበባ ይገባሉ። በተለያዩ አጀንዳዎች ላይ 8 ቦታ ተከፋፍሎ 5500 ሰዎች ይመክራሉ።
2: በዚህ መልኩ በአገራዊ ምክክር ጉባኤው የሚሰበሰቡ ምክር ሀሳቦችን ለህግ አውጪና ህግ አስፈጻሚው ከቀረቡ በኋላ የሚቀርቡ ምክር ሀሳቦች መተግበር አለመተግበራቸውን ኮሚሽኑ ተከታትሎ ለህዝብ እንደሚያሳውቅም ፕሮፌሰር መስፍን አስገንዝበዋል።
4: ተግበራቸውን አገራዊ ምክክር ኮሚሽኑ ተከታትሎ ለህዝብ ያሳውቃል፣ ካልተገበሩም ለህዝብ ያሳውቃል። ግን ትናንት ጠቅላይ ሚኒስትሩ የተናገሩት ማንኛውንም በእነኚህ 4000 ተመካካሪዎች የሚመጣን ምክር ሀሳብ ተቀብለን ለመተግበር ብለው ከአሁን በፊትም ተናግረው ነበር። አሁንም በተደጋጋሚ እንግዲህ ትናንትም እንደሰማችሁት ለኢትዮጵያ ህዝቦች ቃል ገብተዋል።
2: ኮሚሽኑ ከአወቃቀሩ ገለልተኝነት ይጎድለዋል በማለት ላለመሳተፍ ከወሰኑ የፖለቲካ ድርጅቶችና ፖለቲከኞች የሚጠቀሱት ፕሮፌሰር መረራ ጉድና እንደሚሉት በዚህ ሂደት የሚፈታ የኢትዮጵያ ችግር ስለመኖሩ ይጠራጠራሉ።
5: ብሔራዊ መግባባት የሚባለው በገለልተኛ ዳኞች ምሁራን መመራት አለበት። አሁን የውይይቱ ትልቁ ችግር እንግዲህ ምንድን ነው? ሁላችን በተሳተፍንበት ኮሚሽነሮች ይቀየሙ ስትል እኛ በሰየምነው ኮሚሽን ካልሆነ ይልሃል። ችግሩ እዚያ ነው ማለት ነው።
2: የአገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ እንደሚሉት ግን በአገራዊ ምክክር ሂደቱ በተደረገው የአጀንዳ ማሰባሰብ ሂደት ወደ ውጭ ቀርቷል ተብሎ የሚታመን አጀንዳ የለም።
4: አንዳንዶች ያልተሳተፉ የሚመስሉ የፖለቲካ ፓርቲዎችም አካባቢዎችም ጭምር እነሱን ሁሉ ሊያካትት የሚችሉ አጀንዳዎች መጥተዋል እና ከመላው ኢትዮጵያ ተወካዮቻቸውን አዘጋጅተዋል። አጀንዳዎቹ በጣም በርካታ ቢሆኑ በክላስተር ተለይተው ዋና ዋና ለምሳሌ ህገ መንግስት ብዙ ጥያቄዎች የተነሱባቸው ህገ መንግስት ውስጥ አንቀጾች ሊኖሩ ይችላሉ እና ህገ መንግስቱ አይነካ ከሚለው ጀምሮ ህገ መንግስቱ ይቀደድ እስከሚለው ድረስ ብዙ ጥያቄዎች ህዝቦቻችን አንስተዋል እና እነኚህ ሁሉ ተመርጠው በጋራ በስነስርዓት የሚመክሩበት አካሄድን ስነዘዴን ቀርሰን አዘጋጅተናል። ትናንት ለምሳሌ ወደ ሀገራዊ ምክክር ጉባኤ የገባን ስለሆነ ክልሎችም ሆኑ ማዕከላዊ መንግስት ወይም ፌደራል መንግስቱ ተሳታፊዎች አዲስ አበባ እስኪመጡና እስኪመለሱ ድረስ ኃላፊነት ስላለባቸው ያንን ሂደት በጋራ እንድንሰራ ጥያቄም ለማቅረብ ከሚቀጥለው ሰኞ ማክሰኞ ጀምረን ደግሞ ለሃይማኖት ተቋማት፣ ለፖለቲካ ፓርቲዎች፣ ለሲቪክ ማህበረሰብ እና ለሚዲያም የደረስንባቸውን እና ውሳኔ መቶ በመቶ ያልተደረሰባቸውን ግን ክሩድ የሆኑትን አጀንዳዎቹን መልካቸው ምን ይመስላል ሁሉ የሚለውን ማህበረሰቡ በየደረጃው እንዲያውቀው እናደርጋለን።
2: ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
1: አድማጮች ለማስታወቂያው መፋለስ ይቅርታን ጠይቃለን። ቀደም ሲል የቀረበው የአዲስ አበባው ዘጋቢያችን ስዩም ጌቱ ያቀረበውን ዘገባ ነበር። ዘገባው የኢትዮጵያ መንግስት በሀገራዊ ምክክር ኮሚሽን የሚቀርብለትን ምክር ሀሳቦች በሙሉ ለማስተግበር ዝግጁ መሆኑን አስታውቋል። ኮሚሽኑ እስካሁንን የስራ አፈጻጸም ባሳወቀበት ወቅት የኮሚሽኑ አባላት ላበረከቱት አስተዋጽኦ በጠቅላይ ሚኒስትር አብይ አህመድ ተመስግነዋል። ይሁንና በኮሚሽኑ ገለልተኝነት ላይ ጥያቄ ሲያነሱ የቆዩት ወገኖች ኮሚሽኑ በቆየባቸው አራት የስራ አመታት አስገኝቷል ስለሚባለው አስተዋጽኦ ጥርጣሬ መኖራቸውን ገልጸዋል። ይህንን የተመለከተ ነበር የአዲስ አበባው ዘጋቢያችን ስዩም ጌቱ ያቀረበው ዘገባ። ወደ ሁለተኛው ዘገባ ሳልፍ ህዋት ከስድስት አመታት በፊት በትግራይ ክልል የነበረው ምክር ቤት ወደ ስራ ከመለሰ ወዲህ በክልሉ ለሽግግር የሚጠቅሙ ወሳኝ ያላቸው ተግባራት እየተሰሩ መሆኑን ገልጿል። ብሔራዊ ምርጫ ቦርድ ህጋዊነቱ የተሰረዘው ህዋት ለትግራይ ክልል ፕሬዝዳንት መሾሙን ማሳወቁን ተከትሎም ፈጻሚ ካቢኔ እንደ አዲስ እያዋቀረና የሰላምና የመረጋጋት ስራዎችንም እያከናወነ መሆኑን ገልጿል። የአዲስ አበባው ዘጋቢያችን ሰለሞን ሙጨ ተጨማሪ ዘገባ አለው።
6: ህዝባዊ ወያነ ሐርነት ትግራይ ህወሓት በትግራይ ክልል ከተከሰተው አውዳሚ ጦርነት በፊት የነበረውንና የኢትዮጵያ ፌደራል መንግስት ህገወጥ ያለውን የክልሉን ምክር ቤት ወደ ስራ መመለሱን ካስታወቀ ወዲህ በክልሉ ልዩ ልዩ እንቅስቃሴዎችን እያደረገ ነው። ምርጫ ቦርድ የሰረዘው ፓርቲው በክልሉ በተጨባጭ ምን እያደረገ እንደሆነ የድርጅቱን ቃል አቀባይ አቶ ሚካኤል አስገዶምን ጠይቀናቸው ምላሽ ሰጥተዋል።
7: ስራ ጀምረው አሁን በተግባራዊ እንቅስቃሴ ላይ ነው ያሉት። አዲስ ካቢኔም እየተዋቀረ ነው ያለው። ኢንፋክት ገና ያለቀ ነገር አይደለም፣ በሂደት ላይ ነው ያለው።
6: ምን ምን ስራዎች እየተከናወኑ ነው?
7: በጣም አጭር ጊዜ ነው። በዝርዝር ብዙ ነገሮች እየተሰሩ ነው ማለት አይቻልም። ግን ያው ፕሬዚደንቱ ወደ ኃላፊነት ወደ ስልጣን ከመጡ በኋላ ያው የማስተካከያ ስራዎች እየተሰሩ ነው። አንደኛው ነገር ፈጻሚው ካቢኔው እንደ አዲስ የማዋቅር ስራው እየተሰራ ነው። ሰላምና የመረጋጋት ስራዎቹም እየተሰሩ ነው ያሉ። አጭር ጊዜ ስለሆነ ብዙ ስራ ተሰርተዋል ማለት አይቻልም። ግን ለሽግግር የሚጠቅሙ ወሳኝ የሆኑ ነገሮች ግን የተሰራ ነው ያለበት ሁኔታ ነው ያለው።
6: የፌዴራል መንግስቱ ለአንድ አመት ስልጣናቸውን ያራዘመው በጀኔራል ታደሰ የሚመራው ጊዜያዊ አስተዳደሩ በክልሉ ላይ እንዳለ ነው የሚታወቀውና በእናንተ በኩል የጊዜያዊ አስተዳደሩ ጋር ያላችሁ ግንኙነት ምንድን ነው? ጊዜያዊ አስተዳደሩንስ እንዴት ነው የምትመለከቱት?
7: ፌዴራል መንግስት በተናጠል የወሰደው እርምጃ ስህተት እንደሆነ ከቲፒኤልኤፍ ጋር በስምምነት ተስማምቶ እየሄደ ባለበት ሁኔታ በድንገት ጀነራል ታደሰ ጠርቶ በተናጠል የአንድ አመት ሹመት የማራዘም ስራ እንደሰራ ይታወቃል። ይሄ ደግሞ እንደ ቲፒኤልኤፍ አልተቀበልነውም፣ በጊዜውም እንደማንቀበለው ገልጸናል። አሁን ጊዜያዊ አስተዳደር የሚባል ነገር በትግራይ ውስጥ የለም። በቋሚ ህጋዊ መንግስት ተተክተዋል። ስለዚህ ሁለት መንግስት አለ የሚል አስተሳሰብ በጣም ስህተት ነው። የጊዜያዊ አስተዳደር አለ የሚለውም በጣም የተሳሳተ ነው። ጊዜያዊ አስተዳደር መጋቢት 30 በኋላ አውቅቶለታል። ህጋዊ መንግስት ተመስርተዋል። ህጋዊ መንግስት ስራውን ጀምረዋል።
6: አሁን ይህንን እርምጃ ከወሰዳችሁ በኋላ ከፌዴራሉ መንግስት ጋር ያላችሁ ግንኙነት ምን መልክ ያለው ነው?
7: ያው ከፌዴራል መንግስት የሚያገናኘን የፕሪቶሪያው ስምምነት ነው የነበረው። የፕሪቶሪያው ስምምነት ደግሞ በፌዴራል መንግስት ፍቃድ እንዳልኩት ያው ፈርሰዋል። አሁን የተለየ ነገር አዲስ ነገር የለም። ፌዴራል መንግስት አሁንም ከትግራይ አሁን ከተቋቋመው ህጋዊ መንግስት በሰላማዊ መንገድ በፖለቲካዊ ዲፕሎማሲያዊ ግንኙነት እንዲኖር እንፈቅዳለን ብቻ ሳይሆን በዛ ነው የምናምነው፣ እንፈልጋለንም። ከዚህ ውጭ አዲስ ነገር የተከሰተ ነገር የለም እስካሁን።
6: ወደ ግጭት ሊያመራ የሚችል ነው፣ የሰብአዊ መብት ጥሰት ሊያስከትል ይችላል፣ በክልሉ ቀውስ ሊያስከትል ይችላል የሚል ስጋት ተነስቷል። ለዚህ የሚሰጡት ምላሽ ምንድን ነው?
7: ከህገ መንግስት አው አስተራሩ ውጭ ስትሆን ፍራት ስትጥስ ነው ግጭት የሚመጣው። ህገ መንግስታዊ መብታችን ተጠቅመን ነው ነባሩ ምክር ቤት ይሁን መንግስታችን የመሰረት ነው ያስቀጠልን ያለ ነው። ስለዚህ ይሄን ግጭት የሚያስወግድ እንጂ ወደ ግጭት የሚያስገባ ነገር አይደለም።
6: ለዚህ የህወሓት አቋም ከትግራይ ክልል ጊዜያዊ አስተዳደርም ሆነ ከፌደራል መንግስት ካለፈው ሳምንት ጀምሮ ምላሽ ለማግኘት በተደጋጋሚ ጥረት ብናደርግም ሊሳካልን አልቻለም። ለዲደብሊው ሰለሞን ሙጨ ነኝ ከአዲስ አበባ።
1: አድማጮች የዛሬዎቹ ዘገባዎቻችን ይህንን ይመስሉ ነበር። አሁን ቀጣዩ ከእናንተ የደረሱን አስተያየቶች ወደ እናንተ የምናደርስበት የአድማጮች ማህደር ዝግጅት የሚቀርብበት ሰዓት ላይ እንገኛለን። አዘጋጇ ለደታ አበበነች ከዝግጅቱ ጋር መልካም ቆይታ።
8: የአድማጮች ማህደር
9: ጤና ይስጥልኝ ውድ የዝግታችን ተከታታዮችና ተሳታፊዎች፣ ከእናንተ ከአድማጮቻችን የደረሱንን መልእክቶች አሰባስበን አስተያየታችሁን አየር ላይ የምናውልበት ክፍለ ጊዜ ላይ እንገኛለን። ቀዳሚ የምናደርገው የጅንካው ደንበኛችን አለማየሁ መላከን ትዝብት ነው። ለሁሉም አብራችሁን ቆዩ።
10: ለዲደብሊው ሬዲዮ ክቡራን ክቡራት በየማረጋችሁ አድማጭ አዘጋጆች እንደምን አላችሁ? ከሳምንቱ ቀናት ልዩናት ቅዳሜ አየሩን ሰንጥቄ መጣሁኝ ደግሜ። እንደተለመደው ስንኞች ሰንቄ ብቅ አልኩኝ ከጂንካ ሰዓቱን ጠብቄ። ምርጫ በሐሳብ ብልጫ አማራጭ የሌለው ብቸኛው መንገድ ሰላማዊ ትግል ማሸነፍ በካርድ። አልሆነለት ያለ የቆረጠ ተስፋ ከትራኩ ይውጣ ጊዜውን አያጥፋ። ሀገር ካልመጠነ ሙጉት ክርክሩ ውሃ ካላነሳ አካሄድ ቀይሩ። ለዚህ ታላቅ አገር የሚበቃ መሪ እኛ ምን ተጋለን ያድለን ፈጣሪ። ገና ከወዲሁ ሽንፈቱን ያወቀ ስም ያጠለሸ እየተሳለቀ ውድቀት ሲተነብ ምርጫውን ሲያጥላላ ሰምቶ ዝም ነው እንጂ ምን ሊባል ነው ሌላ። ወረኞች ብንጫጩ ያሻቸውን ቢሉ ጉዞውን አይገቱም አልቆመም ግመሉ። በፍትሃዊ ሰላም አሳታፊ ምርጫ ይረከብ ስልጣኑን ድምጽ ያገኘ ብልጫ። ማስፈራራት ይቁም አይጠቅመንም ዛቻ የዚህ ዘመን ትውልድ አያምንም በጡንቻ። የአራት አምስት ፓርቲ ጥምረት መፈጠሩ ይበል የሚያሰኝ ነው መልካም ነው ጅምሩ። በለሱ ያልቀናው ቢሸነፍ ዘንድሮ ለቀጣዩ ምርጫ ይምጣ ተጠናክሮ። አሸናፊው ሲለይ ሲታወጅ በይፋ ሁሉም ተጨባብጦ ይሄድ ሳይከፋ። ፍትህ ዴሞክራሲ ሰላማዊ ምርጫ በአራቱም ማዘናት በሁሉም አቅጣጫ። ንትርኩ ይብጣ ፋይላችን ይዘጋ ኢትዮጵያ በቂ ናት ለእያንዳንዱ ዜጋ። ውሾን ላናነሳ ዳግም ላንመለስ ቺርስ ለሰላም ብለን ቃላችን እናድስ። አመሰግናለሁ በቤተሰቤና እንዲሁም በስሜ ተመኘሁላችሁ ሰላም ጤና እድሜ። ደህና ቆዩኝ አልኩኝ በሰላም ክረሙ ተሰናበትኳችሁ አሌክስ ጤና አዳሙ። አለማየሁ መላከ ደቡብ ኢትዮጵያ ክልል አሪዞን ጂንካ ጤና አዳም ሰፈር።
9: ውድ አለማየሁ መላከ ለተሳትፎ እናመሰግናለን። ወደ ቀጣዩ ደንበኛችን ስናልፍ ፋሲል ናቸው ከአዲስ አበባ ይጻፉልን። እንዴት ናችሁ ዲደብሊዎች ሲሉ ይጀምሩት ፋሲል። ሰሞኑን ጆሮን ጭው የሚያደርግ የነዳጅ ዋጋ ጭማሪ ከተሰማ በኋላ ቀድሞውንም ጦዞ የነበረውን የሸቀጦች ዋጋ አርቆ ሰባተኛው ሰማይ ላይ ሰቅሎታል። በዚህም የተነሳ የምርትና አገልግሎት ዋጋ በየቀኑ እያሻቀበ ከመሄዱ የተነሳ አብዛኛው የአዲስ አበባ ነዋሪ በቀን ሶስት አይደለም አንዴ እንጀራ በሽሮ መብላቱን እርም አድርጎበታል። በተጨማሪም ጸዳ ያለ ቤት ተከራይቶ መኖር፣ ገንዘብ መሽረጥ አድርጎ ወደፈለገው ቦታ ያለመጉላላት በህዝብ ትራንስፖርት መጓጓዝ፣ ልጆችን ያለመሳቀቅ አልብሶ አስተምሮ ማሳደግ፣ የመንግስት ሰራተኛው ወርስ ኮር ብድር ሳይወስድ በደሞዙ ሳይሳቀቅ መድረሱ፣ በአጠቃላይ ህብረተሰቡ ማለቂያ በሌለው የአገልግሎት ዋጋ ጭማሪ የተጋነነ ቅጣትና ሙስና ሳይጠየቅ አገልግሎት የማግኘት መብት የሚከበርበት ጊዜ አሁንም ሩቅ እንደሆነ ይሰማኛል። በተጻራሪው ደግሞ መንግስታዊ ሚዲያዎች ሀገሪቷ ሁለንተናዊ እድገት ላይ መሆኗና እያንዳንዱ ዜጋ ህልሙን እየኖረ መሆኑን ደጋግመው እንደ ሰሜን ኮሪያ የሀገሪቱ መሪ በምስል በየምክንያቱ በቀን 1000 ጊዜ ደጋግመው እያሳዩን ያልኖርነውን ኑሮ በፕሮፓጋንዳ እያስኖሩ ነው ይላሉ ፋሲል። የነዳጅ ጉዳይ የሐረሩ ደንበኛችን መቶ አለቃው ቤት ታሪኩንም ያሳሰበ ጉዳይ ነው። እሳቸውም በነዳጅ ፖለቲካው ጦስ ኢትዮጵያ ደቀቀች ሲሉ ጀምሯል። ሁለት ዝሆኖች ቢፋተጉ የሚጎዳው ሳሩ ነው እንዲሉ ቀድሞኑ መቆም ተስኗት ዳዴ ያለች የምትወለካከፈው ሀገራችን አሁን በአለም ላይ ለደረሰው ሰባዊና ኢኮኖሚያዊ ቀውስ በግንባር ቀደምነት ተጋላጭ ሆናለች። የከተማ ታክሲዎች፣ አገር አቋራጭ የህዝብ ማመላለሻ አውቶቡሶች፣ የፈሳሽና የደረቅ ጭነት ማጓጓዣ ተሽከርካሪዎች በነዳጅ እጦት በየማዳያዎች ለሳምንታት ተኮልኩለው መታየት የተለመደው ሆኗል። የገበያ ግርግር ለሌባ ያመቻል እንዲሉ ክፍተቱን ተጠቅመው ከነዳጅ ግብይቱ ጋር በቀጥታና በተዘዋዋሪ ግንኙነት ያላቸው የገበያውን ፖለቲካ ከጣሪያ በላይ አጮሁት ሲሉ መቷለቀው በይቀጥላሉ። በሀገራችን ነዳጅ በጥቁር ገበያ መቸብቸብ ከጀመረ አመታትን ያስቆጠረ ቢሆንም በተለይ አሁን የተከሰተው ቀውስ ለጥቁር ገበያው ሌላ ገጽ በረከትን ይዞለት ብቅ ብሏል። የፍጆታ ቀውስ ይህ ከዚህ ይሻላል የሚባል የለም። በነዳጅ መታጣት ምክንያት የሁሉም ሸቀጦች ዋጋ እንደ ሮኬት መወንጨፍ ይዟል። ሸቀጦች ጧት በተሸጡበት ዋጋ ከሰዓት አይሸጡም። በጥፍ እየጨመሩ ለተጠቃሚው ሲበዛ ራስ ምታት ሆኗል። ድሩ ገበያ የሚሰጠውን እናት አትሰጠም ይባል ነበር። ዛሬ ላይ እናትም ገበያውም ተርበው ተጎሳቅሏል። በአለም ላይ እንደሚታየው የገበያ መመሰቃቀል መዘዙ ከብዙም በላይ ብዙ ነው። ዛሬ ላይ ከችግሩ ክፋት የተነሳ ወላጆች ልጆቻቸውን መለመኛ አድርገዋቸዋል። ህፃናትን ከመንገድ ጥሎ መሄድም የዘመኑ ትዕይንት ሆኗል። ለነገሩማ ከእናት ቀን ይሻላል አይደለም የሚባለው? አዎ ከእናት ቀን ይሻላል። በግድምድሞሽ የሚሰማው ወሬ የመንግስት ባለስልጣናት በቀጥታ በነዳጅ ፖለቲካ ውስጥ ተሳታፊ ሆነዋል ነው የሚባለው። በነዳጅ ፖለቲካው ዙሪያ የሚናፈሰው ወሬ እውን ከሆነ ኢትዮጵያ እንደ ሀገር ትቀጥላለች ብሎ ለማሰብ ይከብዳል። የደቀቀው አነስተኛ የሀገር ሀብት በዘር ፖለቲካው ጫና ስር ከወደቀ ቀጣዩ የአብዛኛው ዜጋ ህይወት ምን ሊመስል እንደሚችል ለመተንበይ ነብይ መሆን አይጠበቅብንም። ድቀቱ አሁን በግልጽ እየታየ መጥቷል። በመጨረሻም ፈጣሪ ለዓለማችን ሰላምን ለኢትዮጵያ ህዝብ ደግሞ የተሻለ ጊዜን ያምጣልን እያልኩኝ ልሰናበታችሁ ይላሉ የሀረሩ ደንበኛችን መቶ አለቃ ውቤ ታሪኩ። ሌሎች አድማጮችም ልትጽፉልን ወይም መልእክታችሁን በድምጽ ቀርጻችሁ ልትልኩልን ከፈልጋችሁ በቴሌግራም ወይም በፌስቡክ ሜሴንጀር ልትልኩልን ትችላላችሁ። በቴሌግራም መልእክት ለመላክ @dwamharikbot ብላችሁ ፈልጉን። amharik@dw.com ደግሞ የኢሜል አድራሻችን ነው። ታስታውሱ እንደሆነ ሁሴን ወገስ የተባሉት ደንበኛችን ካጋሩ ባለፈው ጊዜ በሁለት ነገሮች ላይ አስተያየት መስጠት ፈልገው ስለረዘመባቸው አንዱን ለሌላ ጊዜ ገፍተው ነበር። ሁለተኛ መልእክታቸው እንደሚከተለው ይነበባል። ባለፈው ጊዜ የሀገራችን ችግሮች ራሱ ቆጥረን የምንጨርሰው አይደለምና ከጀመርኩ በኋላ ብስጭት ሲለኝ የራሱ አሮባት እንዳይሆን የኢራንን ጉዳይ ገፍቼ ትቼ አለፈው ነበር ይላሉ። ነገር ግን የሚማር አእምሮ ካለን ሊያስተምረን የሚችል ሆኖ ስላገኘሁት የኢራንን መንግስትና የህዝቦቿን ጥንካሬ ለማንሳት ወደድኩኝ ይላሉ። ቀጥለውም አሜሪካና እስራኤል ኢራን ላይ ጦርነት ሲከፍቱ መሪዋን ከመግደል ነው የጀመሩት። ይህን ያደረጉት ከዛ በኋላ ሁሉም ነገር ይቀላል፣ ጦሯም በቀላሉ ይፈርሳል ብለው ገምተው ነበር። በነገራችን ላይ ከየትኛውም ወገን የሚነሳ ጦርነትን አልደግፍም የሚሉት ሁሴን ሞገስ ቀጥለው የታዘብኩትን ለማካፈል ነው ይላሉ። እናም ኢራን የአመራሮቿን ክፍተት ደፍና ጦርነቱንና መንግስቷን ማስቀጠሏ ተአምር ነው። ሌላው የህዝቦቿ ጀግንነት በየትኛውም ዓለም የሌለ ነው። ከጦርነቱ ቀደም ብሎ የተወሰነ ህዝባዊ ተቃውሞ ነበር። ጦርነቱ ሲጀምር ግን አመጾን ትተው ወደ ቤታቸው ተመለሱ። አስገራሚው ነገር ደግሞ ሀገራቸው ለመከላከል በሚሊዮኖች የሚቆጠሩ ሰዎች መመዝገባቸውን ሳስብ ምን አይነት ህዝቦች ናቸው አልኩኝ። ለሀገራቸው ያለው ፍቅር ጥልቅ መሆኑን መረዳት ቀላል ነው። ሌላው ተአምር ደግሞ ለመሰረተ ልማታቸውና ለቅርሳቸው የሚያደርጉት ጥበቃ ነው። ይህንንም በቃላት ለመግለጽ ይከብደኛል የሚሉት ሁሴን ሞገስ ወደ ሀገር ስመለስ ተቋማትን ከባዕድ ጥቃት መከላከል ይቅርና የሀገራችን ታጣቂዎች ስንት ትምህርት ቤቶችን፣ ስንት አምቡላንሶችና የህዝብ ማመላለሻ መኪኖችን፣ ስንት የፋብሪካ ሆስፒታሎችን አውድመዋል። ሩቅ ሳንሄድ የሰሜኑ ጦርነት የገሃድ ምስክራችን ነው። ምናልባት ልንወያይበት የሚገባን ብዬ የማስበው ሀገርና ፖለቲካን፣ ህዝብና ግዢን መለየት ለምን ተሳነን የሚል ነው። ሀገርና መንግስትን ለይተን ማየት ስለተሳነን ነው መንግስትን ስንቀየም ተቋማን የምናፈርሰው። ለዚህም ነው ከሆነ በህረሰብ የመጣ መሪ ሲመጣ ህዝብን ለይተን የምናጠቃው። በመሆኑም ይህን ጉዳይ ተወያይተን እልባት ካልሰጠነው ኢራኖች ያላቸውን የሀገር ፍቅር ጀግንነትና አንድነት ሊኖረን አይችልም ብላለሁ። ስህተት ከተናገርኩኝ አረሙኝ አመሰግናለሁ ብሏል ሁሴን ሞገስ ከአጋሮ። ሁሴን ሞገስ አስተያየቱን ይኸው እንዳለ አየር ላይ ያውለናል። በኢራን የህዝብ ተቃውሞ ከነበረበት ጊዜ አንስቶ አሁንም ድረስ የኢንተርኔት አገልግሎት የተገደበ ነው። በህዝብ ተቃውሞ ወቅት በብዙ ሺህ የሚቆጠሩ ሰዎች መገደላቸው ተዘግቧል። በሀገሪቱ አሁንም ሀሳብን በነጻነት የመግለጽ ሁኔታ እጅግ የተገደበ እንደሆነ ይታመናል። ከኢራን በኩል የሚወጡ መረጃዎች ከመንግስት መገናኛ ብዙሀን የሚመነጩና በሌላ ገለልተኛ ወገን ያልተረጋገጡ መሆኑን ማስታወስ እንወዳለን። ወደ ቀጣዩ አስተያየት እንለፍ። ጥቁር አሚን ናቸው ከደሴ ጻፉት። እሳቸውም የበፊቷንና የአሁኗን አዲስ አበባ ገጽታን በአይነ ህሊና ላስቀኛችሁ ወደድኩኝ ይላሉ። አዲስ አበባ እስከ ቅርብ ጊዜ ነበራት የከተማነት ገጽታን የማይመጥን መንገዶቹ ሁሉ ውሃ የሚቋጠሩና በአቧራ የተሞሉ የቆሻሻ ማጠራቀሚያ ገንዳዎች በሞቱ እንስሳት ጭምር ተሞልተው ለአይን የሚሰቀጥጥ ለአፍንጫ የሚሰነፍጥ ቆሻሻ ተሞልቶ የምትታይ ከተማ ነበረች ሲሉ ጀምሩ ሯል ጥቁር አሚን። ቀጥለውም የአዲስ አበባ የከተማ ቆሻሻ ከውጭ ወደ ሀገራቸው ለሚመጡ ዜጎች ታሳፍርና የምታሸማቀቅ ከተማ ነበረች። ለዚህ ማረጋገጫ አርቲስት ስለሺ ደምሴ ወይም ጋሻ በራ ሞላ ከአሜሪካ ተነስቶ የአዲስ አበባ መሬት እንደረገጠ በቆሻሻ የተሞላች ከተማ መሆኗን ሲረዳ የተወሰኑ የበጎ ፍቃድ አገልግሎት ሰጪ ወጣቶችን በመመልመል በራስ መኮንን ድልድይ አካባቢ ከተማን እንዴት በቀላሉ ውብ ማድረግ እንደሚቻል ያሳየበት አጋጣሚ ነበር። በዛን ሰዓት እኔም በአዲስ አበባ ቆይታዬ የበጎ ፍቃደኛ ወጣቶች አባል የነበርኩና በአነስተኛ አካባቢ ጽዱና ለአይን የሚማርኩ አትክልቶችና ሳር የመትከል ስራ ተሰርተው ጥሩና መስህብ የሆኑ ነገሮች ተሰርተው እንደነበረ ያንን ያየ ምስክርነት ቃሉን መስጠት ይችላል። በዛን ሰዓት ለአዲስ አበባ የተለየ ውበትና ለሃይማኖታዊ በዓላትም ለፖለቲከኞች እንደ መሰባሰቢያም ሆኖ ሲያገለግል የነበረው በሼህ አላሙዲ ተገንብቶ ለህዝብ ክፍት የነበረው ብቸኛው የሚሊኒየም አዳራሽ ብቻ ሲሆን ለሰርክ ለሙሽሮች መዝናኛ ደግሞ ብሔረ ጽጌና ጊዮን ሆቴል ወረፋ መጠበቁ የሚረሳ አይደለም። ዛሬ ግን እነዛ የአዲስ አበባ ገጽታዎች ከጫፍ ጫፍ ለሰርግም ሆነ ቤተሰብ ይዞ ለመዝናናት ሩቅ ሳይሆን በአካባቢያቸው በሚገኝ ጎዳና ላይ በተገነቡ ዘናጭ መዝናኛዎች ብቻ መንፈስን ምን ያክል ማደስ ይቻላል የሚሉት ጥቁር አሚን አዲስ አበባን በሀቅ ሚዛን ላይ አስቀምጦ መመስከር ይቻላልም ባይ ናቸው። እዚህ ላይ አንዳንዶች ክፉ ክፉን ብቻ እየመዘዝን የምንጽፍ ጥሩ ነገሮችን ለመግለጽ ድፍረቱን እንዴት አጣን እያልኩኝ ይችን ጽሑፍ ለመጻፍ ያነሳሳኝም ስለ አዲስ አበባ ከኛ አልፎ ዓለም የተደመመባትን ከተማ ላስዋቡ ሁሉ ሊመሰገኑ ይገባል እያልኩኝ የዛሬው መልእክቴን በዚሁ ላብቃ ብሏል ጥቁር አሚን ከደሴ። እንግዲህ አድማጮች ለመልእክቶቻችሁ የተመደበልን ጊዜ ተጠናቆ በሳምንት ቀጠሮ የምንሰነባበትበት ጊዜ ላይ ደርሰናል። ጻፉልን ወይም ደውሉና አስተያየታችሁን በድምፅ ቀርጻችሁ ላኩልን። ልደት አበበ ነኝ። መልካም ሳምንት።
1: ለዝግጅቱ ልደት አበበንና ተሳታፊዎቹን እናመሰግናለን። አሁን ሳምንታዊ የትኩረት በአፍሪካ ዝግጅት የሚቀርብበት ሰዓት ላይ እንገኛለን። የዛሬው ዝግጅት የሙሴቬኒ 40ኛ ዓመት የስልጣን ዘመንና የዩጋንዳ ፈተናዎች እንዲሁም በደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ ላይ ክስ የመመስረት ሂደት በድጋሚ ሊጀመር መሆኑን በሚያስቃኙ ሁለት ርዕሰ ጉዳዮች ላይ በማተኮር የተሰናዳ ነው። አዘጋጁ ታምራት ዲንሳ ነው። መልካም ቆይታ።
11: ትኩረት በአፍሪካ።
12: ጤና ይስጥልን አድማጮች፣ በዕለቱ የትኩረት በአፍሪካ መሰናዷችን በደቡብ አፍሪካው ፕሬዚዳንት ሲሪል ራማፎሳ ላይ የክስ መመስረት ወይም ደግሞ ከስልጣን የማውረድ ሂደት በድጋሚ ሊጀመር መሆኑ መሰማቱና የፕሬዚዳንት ዩዌሪ ሙሴቬኒ 40ኛ ዓመት የስልጣን ዘመንና የዩጋንዳ ፈተናዎች በሚሉ ርዕሶች ተሰናድቷል። ከደቡብ ጫፏ የሰሞንኛ አነጋጋሪ ሀገርን ጀምር አብራችሁን ቆዩ። ፕሬዚዳንት ሲሪል ራማፎሳ ላይ የተጀመረው አዲሱ ንቅናቄ በጎርጎሪያኑ 2022 መገባደጃ ላይ ወደ ነበሩት አስገዳጅ ሁኔታ በድጋሚ ሊመለሳቸው እንደሚችል አስግቷል። ራማፎዛን ከመንበራቸው ሊያነቃነቃቸው ይችል ይሆን የተባለለት ንቅናቄው የተሰነዘረባቸውን የስነ ምግባር ጉድለት ተከትሎ የመጣ ነው ተብሏል። የቀረበባቸውን ክስ ተከትሎም አዲስ ምርመራ እንዲጀመርባቸው ብሎም ከስልጣን እንዲወርዱ እየተጠየቀ ነው። የመጤ ጠሏ ሀገር ፕሬዚዳንት ፖለቲካው ከውስጥም ከውጭም የሰመረላቸው አልመሰለም። ጉምቱን የፖለቲካ ሰው በርግጥ እየተባለ እንዳለው ከስልጣን ማስወገድ ይቻል ይሆን? የነገሩ መነሻና መድረሻስ ምንና የት ይሆን? እስቲ ላፍታ እንመልከት። ፕሬዚዳንት ሲሪል ራማፎዛ ባለፈው ሰኞ ግንቦት 3 ቀን 2018 ዓ.ም ባደረጉት ንግግር ስልጣናቸውን እንደማይለቁና የተደቀነባቸውን የክስ ሂደት በህግ እንደሚሞግቱ አስታውቀዋል።
11: ስለሆነም ከስልጣን እንደማለቅ በክብርና በግልጽ ማሳወቅ ወዳለሁ። እንዲህ ማድረጉ ማለትም ከስልጣን መልቀቁ በህገ መንግስቱ የተደነገገውን ሂደት አስቀድሞ እንደመቀልበስ እንደማጨናገፍ ይሆናል።
12: የራማፎዛ የስልጣን አለቅም ውሳኔ የተሰማው የደቡብ አፍሪካ ፓርላማ በርሳቸው ላይ የክስ መመስረት ሂደቱን እንደገና እንደሚጀምር ፍንጭ ከሰጠ በኋላ ሲሆን ፋላ ፋላ በተሰኘው ቅሌታቸው ላይ የህዝብ ቁጣ እየበረታ በመጣበት ወቅት ነው። በርካታ ደቡብ አፍሪካውያንም ቀደም ሲል የሀገሪቱ ህገ መንግስታዊ ፍርድ ቤት በ2022 የፓርላማ አባላት የክስ ሂደቱ እንዳይጀመር ያሳለፉትን የተቃውሞ ድምፅ ውድቅ ማድረጉን አድንቀውታል። ሌሎች ጥቂት የማይባሉት ደግሞ ገፍተው ራማፎዛ በአስቸኳይ ከስልጣን እንዲወርዱ መጠየቅ ጀምረዋል። የህገ መንግስታዊ ፍርድ ቤት ውሳኔ ከተሰማ ከሶስት ቀናት በኋላ ፓርላማው አዲስ የአንቀጽ 89 የክስ መመስረቻ ኮሚቴ መዋቅር እንደሚጀምር አስታውቋል። አንቀጽ 89 የደቡብ አፍሪካ ህገ መንግስት አንድም ፕሬዝዳንት ከስልጣን እንዴት ማንሳት እንደሚቻል የሚደነግገው ክፍል ነው። በዊትስ ዩኒቨርሲቲ የመልካም አስተዳደር ባለሙያ የሆኑት ዶክተር ተሌላ ኒጌስታኒ ቪካ ለዶች ቨለ እንዳሉት የፕሬዝዳንቱ ጥፋተኝነት እየተሰማ ያለው ከህዝቡ ከሚነሱ አስተያየቶች ነው። ይህንን ፍርድ ቤት ሊያረጋግጠው ይገባል ባይም ናቸው።
11: በውሳኔው ላይ አጽንኦት ልንሰጠው ይገባል ብዬ አምናለሁ። ውሳኔው ፕሬዚደንቱን ጥፋተኛ ወይም ንጹህ ናቸው የሚል ብይን ይዞ የተመለሰ አይደለም። በዚህ ረገድ ከተመለከትን ውሳኔው ዝምታን መርጧል። ይህ ደግሞ የሚጠበቅ ነው። የክስ መመስረት ወይም የማውረድ ሂደቶችና መሰል ነገሮች መቀጠል አለባቸው ብሎ ማዘዙን በተመለከተ አንዳንድ ሰዎች የህገ መንግስት ፍርድ ቤቱ በክስ መመስረቱ ላይ ብይን የሰጠ ይመስላቸዋልና፣ ነገር ግን ጉዳዩን ለይተን ማየት አስፈላጊ ይመስለኛል።
12: ራማፎሳ በወቅቱ በቴሌቪዥን ባደረጉት ንግግር በ2022 የቀረበውንና ህገ መንግስቱን ጥሰው ወይም የስነ ምግባር ጉድለት ፈጽመው ሊሆን እንደሚችል ያስጠረጠራቸውን የመጀመሪያ ደረጃ ማስረጃ ያገኘውን የባለሙያዎች ቡድን ሪፖርት በፍርድ ቤት እንዲገመገም እንደሚጠይቁ አመልክተዋል። ከሌሎች የተቃዋሚ ፓርቲዎች ድጋፍ ጋር ጉዳዩን ወደ ህገ መንግስታዊ ፍርድ ቤት የወሰደውና በአንጻራዊ ሁኔታ አነስተኛ የክርስቲያን ፓርቲ የሆነው የአፍሪካ የለውጥ አራማጅ ንቅናቄ ወይም አፍሪካን ትራንስፎርሜሽን ሙቭመንት በግንቦት ወር አጋማሽ ላይ በራማፎዛ ላይ ጠንከር ያለ ትችት ሰንዝሯል። የፓርቲው የፓርላማ መሪ ቮዮ ዙንጉላ ለአገሪቱ ብሔራዊ ቴሌቪዥን ሳብክ በሰጡት ቃል ፕሬዚዳንቱ በቅልቦና ላይ ተመስርተው ስራቸውን እየሰሩ አይደለም ሲሉ ከሰዋል።
11: እሳቸው በቅን ልቦና እየሰሩ አይደለም። ምክንያቱም በ2022 የፓርላማ ስብሰባቸውን አታለዋል ወይም ከኤኤንሲ ስብሰባ ጋር በፖለቲካዊ መንገድ በመንቀሳቀስ ሪፖርቱ በህግ ረገድ ጉድለት ያለበት በመሆኑ በድጋሚ እንዲታይ ያደርጋለሁ ብለዋል።
12: ፖለቲከኛው አክለውም ፕሬዚዳንቱ የፓርቲ አባላቱን እስከ ማታለል መድረሳቸውን ነው የጠቀሱት።
11: ኤኤንሲ ሪፖርቱን ውድቅ ካደረገው በኋላ የህገ መንግስት ፍርድ ቤቱ ፕሬዚዳንቱ ሪፖርቱን በቀጥታ የመገዳደር መብት እንደሌላቸው ተናግሯል። ከ2023 እስከ 2026 ባለው ጊዜ ውስጥ ሪፖርቱን ለመገዳደር ፈጽሞ ብቁ ሆነው አልተገኙም።
12: በ2022 ገዢው ፓርቲ ኤኤንሲ በፓርላማ ውስጥ አብላጫ ወንበር ነበረው። ፕሬዚዳንቱ ቅሌት በፈነዳበት ወቅት ዲሞክራቲክ አሊያንስ ወይም ዲኤ የተሰኘው ተቃዋሚ ፓርቲ የክስ ሂደቱ እንዲጀመር የኤቲኤም የውሳኔ ሀሳብን ደግፎ ነበር። ሆኖም ግን ኤኤንሲ በወቅቱ በአብላጫ ድምፅ ውድቅ አድርጎታል። ኒጌስታኒ ቪካ እንደሚሉት በደቡብ አፍሪካ ፕሬዚዳንቱን ከስልጣን ለማውረድ የ2/3 አብላጫ ድምፅ ድምጽ ያስፈልጋል።
11: በፖለቲካዊ መልኩ አሁን ባለው የተበታተነ የፖለቲካ ምህዳር በተለይም በብሔራዊ አንድነት መንግስቱ ምክንያት የሁለት ሶስተኛ ወይም አብላጫ ድምጽ ያገኛሉ ወይ የሚለው በእጅጉ አጠራጣሪ ነው። ስለሆነም ማን እንዴት ድምጽ እንደሚሰጥ አስቀድሜ መገመት አልፈልግም። ነገር ግን በህዝብ ዘንድ ባለው ውይይት ዲሞክራሲያዊ አሊያንስ እሳቸውን ከስልጣን ለማውረድ ድምጽ እንደማይሰጡ ፍንጭ እየሰጡ ያሉ ይመስላል።
12: ANC የተከፋፈለ ፓርቲ መሆኑ ፀሐይ የሞቀው ነው የሚሉት የሀገሪቱ ፖለቲከኞችና የህግ ሰዎች በ2018 ራማፎዛ ከስልጣን የተወገዱትን ጃኮብ ዙማን ከተኩበት ጊዜ ጀምሮ አንዳንድ የፓርቲው አባላት ከእርሳቸው ጋር በጽናት ያለመቆማቸውን መገለጫ አድርገውታል። በ2024 በተካሄደው አጠቃላይ ምርጫ ANC ፍጹም ያብላጫነት መብቱን አጥቷል። በዚህም የተነሳ ፓርቲው ከተቃዋሚው ዲሞክራቲክ አሊያንስን ጨምሮ ከሌሎች የፖለቲካ ፓርቲዎች ጋር ብሔራዊ የአንድነት መንግስት ለመመስረት የተገደደበት ሁኔታም ተፈጥሯል። ዲሞክራቲክ አሊያንስ ፓርቲ በሰጠው መግለጫ የNNC ተጠያቂ አድርጓል። ይህም በፕሬዝዳንቱ ድርጊት ላይ ላልተመለሱ ከባባድ ጥያቄዎችና ANC የራሱን መሪዎች ከተጠያቂነት ለመጠበቅ ካለው የረጅም ጊዜ ታሪክ የመነጨ ነው ሲል ክሱን አጠናክሯል። ፋላፋላ የፕሬዝዳንት ሲሪል ራማፎዛ የመጨረሻቸው መጀመሪያ ነበር ይሆን የሚል ጥያቄ መነሳቱ አይቀርም። የፖለቲካ ቅሌት መነሻው ከራማፎዛ የፋላፋላ የዱር እንስሳት እርሻ ውስጥ ከፍተኛ መጠን ያለው ጥሬ ገንዘብ ተሰርቋል ከሚለው ክስ ጋር የተያያዘ ነው። ጉዳዩ ይፋ የሆነው በጎርጎርሳውያኑ ሰኔ 2022 የቀድሞው የስለላ ድርጅት ኃላፊ አርተር ፍሬዘር ወደ $4 ሚሊዮን የሚጠጋ ገንዘብ መሰረቁንና ህገወጥ ምርመራ መደረጉን ለህዝብ ይፋ ባደረጉበት ወቅት ነው። በወቅቱ ጉዳዩ በሀገሪቱ ትልቅ የፖለቲካ ትኩሳት አስከትሏል። ራማፎሳ ለአንድ ሱዳናዊ ነጋዴ ጎሽ በመሸጥ ያገኙትን $580,000 በእርሻ ቦታቸው ውስጥ አስቀምጦ እንደነበር ማመናቸው ለዛሬው ስልጣናቸውን ላንገዳገደው ንቅናቄ በር ከፋች ሆኗል። የሆነ ሆኖ አሁን በርካታ የህግና የፖለቲካ ባለሙያዎች እንደሚሉት የደቡብ አፍሪካ ህገ መንግስታዊ ፍርድ ቤት የያዘው አቋም ከህግ በላይ ማንም የለም የሚለውን መርህ ያጠናከረ ነው ተብሎለታል። የዩጋንዳው ፕሬዚዳንት ዩዌሪ ሙሴቪኒ ባለፈው ማክሰኞ 7ኛ ተከታታይ የስልጣን ዘመናቸውን የሚያስጀምራቸውን ቃለ መሐላ ፈጽመዋል። የበርካታ ምስራቅ አፍሪካውያን የፖለቲካ መሪዎች በጦር ከታመሰች ሀገር በወታደራዊ መለዮ የተገለጡት ሰው እንደምን 4-10 ዓመታትን በስልጣን ላይ ቆዩ? ዩጋንዳንስ ከየት አንስተው የት አደረሱ ሲሉ ይጠይቃሉ። ካምፓላ በደመቀ ስነ ስርዓት ያከበረችላቸው የፕሬዚዳንቱ በዓለ ሲመት የእርሳቸውን ቀጠናዊ የዲፕሎማሲ ተሰሚነት ያሳየ እንደነበር ከፍ ብሎ ተደምጧል። ኮንጎ ዲሞክራሲ የሳውዲ ሪፐብሊክ ፕሬዝዳንት ፍሊክስ ቲሺሴኬዲ፣ የታንዛኒያዋ ሳሚያ ሱሉሁ ሐሰን፣ የናይጄሪያው ቦላ ቲኑቡና የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታን ጨምሮ በርካታ ቀጠናዊ መሪዎች ወደ ዩጋንዳ መዲና ካምፓላ ከተጓዙ የሀገር መሪዎችና የቀጠናው ተጽዕኖ ፈጣሪ ፖለቲከኞች ተጠቃሾች ናቸው። ሙሴቬኒ በጥር ወር በተካሄደውና የተቃዋሚዎች መታሰርና ማስፈራራት በነበረበት ድባብ 72% ያህል ድምጽ በማግኘት ቢያሸንፉም ብዙዎች የ81 ዓመቱ አዛውንት ወደ ስልጣን ዘመናቸው ማክተሚያ እየተቀረቡ መሆኑን ያምናሉ። ይሁን እንጂ ዶች ቬለ ያነጋገራቸው ዩጋንዳውያን ገና ብዙ የሚሰሩ ስራዎች እንዳሏቸው ይናገራሉ። የካምፓላ ነዋሪው አዶልፍ ሚባይኔ አንዱ ናቸው።
11: በአጠቃላይ አሁን በዩጋንዳ ሰላም አለ። ሰላም ሲኖር ደግሞ የኢኮኖሚ እንቅስቃሴዎች የማደግና የመስፋፋት ዝንባል ያላቸው።
12: አብዛኞቹ ዩጋንዳውያን ከሙሴቬኒ አገዛዝ ስር ዩጋንዳ ከፍተኛ የፖለቲካ መረጋጋትና የኢኮኖሚ እድገት እንዳስመዘገበች ይስማማሉ። እንደ ዓለም ባንክ መረጃ ዩጋንዳ አጠቃላይ የሀገር ውስጥ ምርት እድገት በጎርጎርሳውያኑ 2024 ከ6% በላይ የነበረ ሲሆን በ1986 ከነበረበት $3.9 ቢሊዮን በ2024 ወደ $53.9 ቢሊዮን አድጓል። ነገር ግን የህዝብ ቁጥሩም በዚያው ልክ ማደጉ ነው የሚነገረው። በተጠቀሰው ዓመት ዩጋንዳ ከነበራት ከ15.5 ሚሊዮን የህዝብ ቁጥር ወደ 50 ሚሊዮን አድጓል። አሃዙ እንደሚያሳየው አማካይ ዕድሜው 17 ዓመት የሆነ የዓለማችን ትንሹ ወጣት ህዝብ የፈጠረ ቢሆንም ስራ አጥነት ግን የሀገሪቱ ዋነኛ ስጋት መሆኑ ነው የሚነሳው። ጋዜጠኛ ሮበርት ኪራቦ በካምፓላ ያለውን ሁኔታ ሲገልጽ እንዲህ ይላል።
11: በጣም ግዙፍ የህዝብ ቁጥር አለን። አብዛኛው ወጣት ነው። ከዚህም ውስጥ በርካቶቹ ስራ አጥ ናቸው። ይህ ደግሞ የሚፈነዳ ቦምብ።
12: የኢኮኖሚ ባለሙያዋና የቀድሞ የፓርላማ አባሏ አግነስ አቲም አፒያ በበኩላቸው ህዝቡ በተግባር የሚታይ ለውጥ እንደሚፈልግ ይናገራሉ።
13: Ugandans want to see accountability.
11: ዩጋንዳውያን ተጠያቂነትን ማየት ይፈልጋሉ። ኢኮኖሚው እያደገ መሆኑን እየሰሙ ነው። ነገር ግን ህዝባችን አሁን ያንን እድገት በተግባር ሊሰማው ይፈልጋል።
13: Growth in their pockets.
12: ፕሬዚዳንት ሙሴቬኒ በባለ ሲመታቸው ወቅት ባደረጉት ንግግር የሀብት ፈጠራን፣ የጸረ ሙስና ጥረቶችንና መሰረተ ልማትን እንደሚያሻሽሉ ቃል በመግባት የምስራቅ አፍሪካውያን እንዲተባበሩ ጥሪ አቅርበዋል። በሌላ በኩል የሰብአዊ መብት ተሟጋች ቡድኖች በዩጋንዳ ያለው የሲቪክ ምህዳር እየጠበበና የፖለቲካ ጭቆና እየጨመረ መምጣቱን ያስጠነቅቃሉ። የተቃዋሚ መሪው ቦቢ ዋይን በምርጫ ወቅት የደረሰባቸውን እንግልትና መሰደድ እንደማሳያም ያነሳሉ። ምሁሩ አዶልፍ ሚባይኔ ይህንን ሲያብራሩ እንዲህ ይላሉ።
14: But over time in the last like 15 years
11: ባለፉት 15 አመታት ውስጥ ሰዎች የመንግስትን እንቅስቃሴዎችና ፕሮግራሞች በግልጽ የሚተቹበት ምህዳር እየጠበበ ለተቃራኒ አመለካከቶች ያለው መቻቻልም እየቀነሰ የመጣ ይመስለኛል።
12: አሁን ጥያቄው ፕሬዝዳንቱ የሆነ ጊዜ ላይ ማን ሊተካቸው ይችላል የሚለው ጎልቶ መሰማቱ ነው። የሙሴቬኒ ተተኪ በርግጥ ማን ይሆናል? የሙሴቬኒ የስልጣን ዘመን እስከ 2031 የጎርጎሮያውን አቆጣጥር የሚቆይ ቢሆንም እስካሁን በይፋ ተተኪ አልሰየሙም። የሙሴቬኒ ልጅ ጀነራል ሙሆዚ ካይኔሩጋባ እንደ እጩ ተፎካካሪ ቢታዩም የእርሳቸው የፊት ለፊት የግጭት ባህሪ ከሙሴቬኒ የማራኪ የፖለቲካ ባህሪ ጋር እንደሚቃረን ነው የሚነገረው። የዩጋንዳ የረጅም ጊዜ መሪ ዩዌሪ ሙሴቬኒ 40ኛ ዓመት የስልጣን ዘመናቸውን ሲጀምሩ ሀገሪቱ በኢኮኖሚ እድገት፣ በወጣቶች ስራ አጥነትና በስልጣን ሽግግር ስጋቶች መካከል መያዟ ግን ለዩጋንዳውያን የማንቂያ ደውል ይሆንላቸው ይሆን የሚል ጥያቄ ያጭራል። እንግዲህ አድማጮቻችን ለዕለቱ ብለን በሁለት ርዕሰ ጉዳዮች ላይ በማተኮር ያሰናዳ ነው የትኩረት በአፍሪካ መሰናዷችንም በዚሁ ተጠናቋል። ሳምንት በሌሎች ርዕሰ ጉዳዮች ለመገናኘት ቀጠሮ እንያዝ። ታምራት ዲንሳ ነኝ። ጤና ይስጥልኝ።
1: ለዝግጅቱ ታምራት ዲንሳን አመሰግናለሁ። ቀጣዩ በማድመጥ መማር የሬዲዮ ድራማ ነው። ራሂም የጨለመውን መንገድ ሲመርጥ በሚል ለዛሬ ክፍል አምስቱ ከበባ ስር በሚል ይቀርባል። ተከታተሉት።
15: በማድመጥ መማር
16: የዲጂታል ግንዛቤ
17: ጤና ይስጥልን። የዶቼ ቬለ በማድመጥ መማር ተከታታዮች፣ ይህ ራሂም የጨለማውን መንገድ ሲመርጥ የተሰኘው በዲጂታል ግንዛቤ ላይ የሚያተኩረው ተከታታይ ድራማ ነው። ባለፈው ክፍል ራሂምና ያጎቱ ልጅ ጀምበሬ አዲስ ስራ አግኝተዋል። የተቃራኒ እጮች የምርጫ ዘመቻ ቡድኖችን ተቀላቅለዋል። ጀምበሬ የምትሰራው በራስዋ ፍላጎት በበጎ ፈቃደኝነት ሲሆን፣ ራሂም ግን ከፍተኛ ደሞዝ እየተከፈለው ይሆናል። የሱ የስራ ድርሻ ግን ትንሽ የተሸፋፈነ ነገር ስለነበረው መጀመሪያ ላይ ለመቀጠር እርግጠኛ አልነበረም። ጀምበሬ ምንም አይነት ክፍያ እንዳትጠብቅ ተነግሯታል። ታዲያ ሁለቱ ዘመዳሞች አዲሱን የስራ ድርሻቸውን እንዴት ይወጡት ይሆን? በፕሬዝዳንቱና በታማኛቸው መካከል ያለው የፖለቲካ ስምምነትስ? በዚህ አምስተኛው ክፍል ከበስተጀርባ ምን እየተካሄደ እንዳለ እናውቃለን። ከበባ ስር ይሰኛል ርዕሱ።
18: ራሂም ከኮምፒውተሩ ፊት ለፊት አጎንብሶ ተቀምጧል። እንዲሰራ የተነገረውን ቪዲዮ ለማስተካከል እየሞከረ ለሰዓታት ተቀምጧል። ቪዲዮ ዶክተር ምስጋና ፍቅሬ በወታደራዊ ማሰልጠኛ ጣቢያ ውስጥ ወታደሮችን ትዕዛዝ ሲሰጡ የሚያሳይ ነው። ዶክተር ምስጋናን ያንቋሽሻል ተብሎ ከታሰቡ ፕሮፓጋንዳዎች አንዱ ነው። ነገር ግን ራሂም ምን ለማድረግ እንዳቀዱ እርግጠኛ አልነበረም። በጣም ከመመሰጡ የተነሳ በሩ በድንገት ሲከፈት አይኖቹ በድንጋጤ አፈጠጡ። ጀምበሬ ናት። እሷም ስለገጠመኛ ለመናገር በጣም ጓጉታለች።
19: ማመን አትችልም ራሂም።
20: ምኑን?
19: የፍቅሬ የዶክተር ምስጋና አንዷና ብቻኛዋ አዲሷ የዲጂታል ሚዲያ ስልታውጪ ማን ልትሆን እንደምትችል ገምት እስቲ።
20: ማን?
19: ያንተ ውዷና ተወዳጇ ያጎት።
20: ከምርሽ ነው?
19: አዎና፣ በበጎ ፍቃደኝነት ለመስራት ተስማምቻለሁ። እና በዘመቻው ዋና መስሪያ ቤት የዲጂታል ሚዲያ ስትራቴጂ መሪ አድርጎኛል።
20: ነው እንዴ? እሺ ገባይ።
19: ምን ሆነ ይገባ?
20: ዩቲዩብሽ ላይ ቸው ነበር።
19: ምንድነው ዩቲዩብ ላይ ያየው?
20: #ተጠቅመሽ ስለ ዶክተር ምስጋና ይለጥፍሹ።
19: እውነት?
20: እንዴ ሰው ስቃይ የሚገባው በእርግጠኝነት በአንዴ ብዙ ሰዎች ይቀባበሉታል። ቫይራል ይሆናል ብለሽ አስበሽ ነው አይደል?
19: በእርግጥ ወጣቶችም ተቀባብለውታል። እንደ ሰደድ እሳት ተሰራጭቷል። ሶሻል ሚዲያን አላየህም?
20: ነገርኩሽ እኮ የለጠፍሽው ነው ይቻለው ማለት የማህበራዊ ገጾችን ጎሚቻለው ማለት ነው።
19: ማለቴ ማሽን ያየኸው ከሁለት ሰዓት በፊት ሳይሆን አሁን አይተህ ከሆነ የምል ይገባሃል።
20: ጀምበሪ ምስጋና የሚሰብ ከሆን ግን ከመራ ምንሹ ነው?
19: አሁና አንተ አታምንም?
20: በፍጹም ማናቸውንም ፖለቲከኞች አላምንም።
19: ለምን?
20: ምንም እንኳን ምስጋናን በወደውም ልክ እንደ ሌሎቹ ፖለቲከኛ መሆኑን አልዘነጋም።
19: ረሂም ይህን ከአንተ አፍ ነው የምሰማው? በደንብ ባላውቅ ኖሮ የመንግስት ተቀጣሪ ነብዬ አስብ ነበር።
20: እኔ ለመንግስት ተቀጣሪ? ኧረ በፍጹም አይታሰብም
19: እኮ። ታዲያ ለምንድን ነው በአንድ ጊዜ ለነሱ ጠበቃ የቆንከው?
20: እንደዛ አይደለም፣ ግን ከፖለቲካ ጋር ከተያያዘ ነገር ጋር የበለጠ መጠንቀቅ ያለብሽ ይመስለኛል።
19: ለምን?
20: ፕሬዚዳንት እንቁ በተቃዋሚዎች ላይ እርምጃ ሊወስዱ ነው የሚሉ ወሬ አለ።
19: የት ነው የሰማኸው?
20: ከተማ ሰዎች ሲያወሩ ነው የሰማሁት።
19: ከምርህ ነው ረሂም? እኔ አላምንም። ሰዎች ጎዳና ላይ የሚሉትን ሰምተህ ታምናለህ?
20: እንደዚህ ያሉ ወሬዎች ችላ ሊባሉ አይገባም። የተባሉት ነገሮች ባይኖሩ እንኳን መከሰታቸው አይቀርም።
19: ግን ያልተረጋገጠ መረጃ ነው። እሺ፣ እና ደግሞ ሐሰተኛ መረጃ በማሰራጨት ሽብር እንዳትፈጥር ጠንቀቅ በል ረሂም።
20: ስለዚህ ጉዳይ ምንም ነገር እንድትለጥፊ አልፈቅድልሽም።
19: እስቲ እስቲ እስቲ አንድ ጊዜ ድገማ። ምንድን ነው ማትፈቅድልኝ? እባክህ
20: ይቅርታ። እንደዛ እኮ ማለት አይደለም። ለማለት የፈለግኩት ዘመድ እስከሆነ ድረስ የደህንነትሽ ጉዳይ ያሳስበኛል።
19: ኧረ እባክህ።
20: ለዛ ነው
19: ረሂም፣ ራሴን በሚገባ መጠበቅ እችላለሁ። እሺ ገባ? አንተም ስራህን እኔም ስራዬን ልስራ። ተግባባል?
20: ጀንበሬ
18: ጀንበሬ በንዴት እያጉረመረመች አልጋዋ ላይ ተዘረረች። ራሂም ማድረግ ያለባትንና የሌለባትን የሚነግራት እሱ ማን ይሆነ መሰለው? ጀንበሬ ምቹ ሱሪና የቤት ጫማ አደረገችና ምግብ ለማዘጋጀት ወደ ኩሽና ሄደች። ጥብስ አምሯት ነበር። ስለሆነም ጥብስ ለመጥበስ ወሰነች። ከእምነት ጋር መወያየትም ፈልጋለች። ከትምህርት ቤት መመለሷን ግን አላወቀችም ነበር። እምነት የተጠራች መስል ሸበጧን እየጎተተች ወደ ኩሽና ገባች። እንቅልፍ የተኛች ትመስላለች።
16: በጥሩ መዓዛ ታውጇል። እራት ምንድን ነው?
21: ጥብስ። ተረን
16: ጥብስ በጣም ነው የምወደው
21: እኮ።
16: ራሂምም ቢሆን እንደዛው። ዛሬ ግን ምንድን ነው እንደዚህ የሚያጉረመርመው? ለምንድን ነው ታውቂያለሽ?
21: ውይ እምነት፣ አቶ ጉርምርምን ዝም በያቸው፣ ብሶባቸዋል። የምስጋና የምርጫ ዘመቻ ላይ እንደተቀላቀልኩ ስነግረው ለምን እንደሆነ እንጃ አልጠመውም።
16: ግን ለምን? ዶክተር ምስጋናን የሚደግፍ መስሎኝ ነበር።
21: እኔስ ብቴ ምን ሀሳቡ እንዳስቀየረው አላውቅም።
16: እየመጣ ነው። በይ ጣቢያሽን ቀይሪ።
22: ስለምንድን ነው የምታወቅ?
21: ምንም፣
16: ዝም ብሎ ነገር
21: እንዴ? ቲቪ ላይ ያለውን ቆመ አይደለ? እምነት ድምፁን ከፍ አድርጊው።
23: ጊዜ ደግሞ አሁን። ክቡራትና ክቡራን፣ ከኤስኤስኤስ ፕሬዚዳንታዊ እጩነት ራሴን ሳገል በታላቅ አዘን ብዙ ጥያቄዎች እንዳላችሁ ይገባኛል። ለምን በቃኝ እንዳልኩ፣ ማን እንደሚተካኝ፣ የምርጫ ቅስቀሳችን ጉዳይ አሳስቦን እንደው ወዘተ። በእርግጠኝነት የምላችሁ ግን የመጨረሻው ጉዳይ ምክንያት እንዳልሆነ ላረጋግጥላችሁ እወዳለሁ።
21: እሺ እንዴ?
23: ፓርቲያችን ከመቼውም ጊዜ በላይ ጠንካራ ነው። አሁን ደግሞ እኔን በሚተካኝ ሰው የረጅም ጊዜ አገር ውስጥ ጉዳይ ሚኒስትራችሁ ክቡር ቸርነት ሳሙኤል ከዚህ በላይ ተጠናቁሮ ይቀጥላል ብዬ አምናለሁ።
16: ስሙልኝ ብቻ።
23: ፓርቲያችን ለመጀመሪያ ጊዜ ሲያሸንፍ
16: እኔንን አላምንም። ፊት ላይ ደስታ ነው የሚነበረው።
23: ታስመዘግባለሽ ብለን አጣጣ።
16: እንዴት ሊያስደስት ቻለ?
21: አላልኩሽም? ያጎታችን ልጅ አቅጣጫውን ቀይሯል። የተፎካካሪያችን ደጋፊ ነው።
22: ኧረ እባካችሁ፣ እንቁ በስልጣን ላይ ሳለ እንኳን እኮ ቸርነት የተሻለ እጩ እንደነበር እናንተም የምታውቁት ነገር ነው። አሁን ግን
16: በቸርነትና በእንቁ መሀል ያለው ልዩነት ቆይ ምንድን ነው?
21: እንጃ፣
16: አስረዳኝ እስኪ። ይችን ሀገር ለ24 ዓመታት አብረው ነበር ሲመሩ የኖሩት። ሁሉም የቅርብ አጋሮች እንደሆኑ ይታወቃል። ቸርነት የእንቁ ታማኝ አማካሪ ነው። እሱም የእንቁን ፖሊሲዎች ብቻ ነበር የሚያስቀጥለው። ምንድነው ልዩነት? ቆይ ስሙ ስሙ።
23: ላለፉት ዓመታት ያሳያችሁኝን ፍቅር፣ ታማኝነት፣ ትብብር ለክቡር ቸርነት ኤልያስ እንድታሳዩ ማጽናል። ይህን ዙኒያ ወደፊት ጣፋንተ በዚህ ጀግና ሰው የበለጠ አስተማማኝና ብሩህ ይሆናል። ስለሆነም ለቸርነት ኤልያስ ድምፃችሁ እንድሰጡ እጠይቃለሁ። አመሰግናለሁ።
18: ከቀናት በኋላ የኢንዙና ቤተ መንግስት የተለየ እይታ ነበር። ግድግዳዎቹ በጥይት ተበሳስተዋል፣ በደም ተጨመላልቀዋል። ቦታው የጦር ሜዳ ይመስል ነበር። አሁን ግዝምታ ሰፍኗል። የመንግስትን ህንጻ ያጠቁት አማጽያን ተወግደዋል ተብሏል። ሁለት ቀናት ቀደም ብሎ ዶክተር ምስጋና ካንዳንድ ጽንፈኛ ጸረ መንግስት ቅጥረኞች ጋር ሆኖ የሚያሳይ ቪዲዮ በኦንላይን ተሰራጭቶ ነበር። ለፕሬዝዳንቱ ቅርብ ከሆኑ ሰዎች በቀር ማንንም የማያውቀው ነገር ቪዲዮውን ያዘጋጀው ራሂም መሆኑ ነው። ጀምበሬ ስለዝግጅቱ የሚዘግቡ ጋዜጠኞች መካከል አዳራሽ ውስጥ ቆማ ወደ ዩቲዩብ ቻናሉ ቀጥታ ስርጭት ለማድረግ ተዘጋጀች። ፕሬዝዳንት እንቁ መግለጫ ሊሰጡ ነበር። ጀምበሬ ማይክሮፎኑን አስተካክላ መናገር ጀመረች።
0: በኢንዙና ከተማ እምብርት ላይ ከመገኘው ጥቃት ከደረሰበት ቤተ መንግስት በቀጥታ ተከስቻለሁ። ያልተረጋገጡ ዘገባዎች እንደሚያመለክቱት አመጹ ከፕሬዝዳንት እጩ ዶክተር ምስጋና ጋር ሳይያያዝ አልቀረም። መፈንቅለ መንግስት አሲሯል ሲልም መንግስት ከሷቸዋል። ይሄው ላሲዮን ፕሬዝዳንት እንቁ በእንቢተኝነት በቤተ መንግስታቸው ቆይተዋል። ከዚያን ጊዜ በኋላ ዛሬ ለመጀመሪያ ጊዜ ጋዜጣዊ መግለጫ ይሰጣሉ ተብሎ ይጠበቃል። ከዚህ ወኔ እንግዲህ ወደ እናንተ ማስተላልፈው ጀምበሬ ወንቾ ነኝ።
3: ፕሬዝዳንቱ ያያናቸው ልገኛለ።
0: እንደምትመለከቱት ፕሬዝዳንቱ እየመጡ ነው። ሙሉ ወታደራዊ ትጥቅ ለብሷል። ምናልባትም አሁንም የጦር ኃይሎች ጠቅላይ አዛዥ መሆናቸውን ለማመልከት ነው። እስቲ የሚሉትን እንስማ።
23: የኢንዙና ህዝቦይ፣ ባለፉት ሁለት ቀናት የተከሰቱት ነገሮች በአገራችን ታሪክ ጥቁር አሻራ ጥለው አልፏል። ወንጀለኞችና ቀማኞች በትክክልና በዲሞክራሲያዊ መንገድ የተሰጠንን ስልጣን በኃይል ለመንጠቅ ሞክሯል። ከዛሬ ጧት አንስቶ የኛ ኃይሎች ይህንን የማይረባ ሙከራ በተሳካ ሁኔታ አክሽፈውታል። ዛሬ ያለምንም ጥርጥር ከዶክተር ምስጋና በቀር በማንም ለማይመሩት የመፈንቅለ መንግሥት አራማጆች አንድ መልእክት አለ። የትም አታመልጡም። መንግሥት ይዛችኋል። ይህን ቃል ገባሉ። ጥሩ። ሁለት ጥያቄዎችን ብቻ አቀበላለሁ። አባኮን
0: እዚህ ጋር ክብር ፕሬዝዳንት
23: አንዴ መልስ። አንቺ
0: እሺ። እዚህ የተከሰተው ነገር የሀገር ክደት ነው። በጣም ከባድ ወንጀል ነው። ያመጹ መሪ ናቸው ብሎ የወነጀሏቸው ዶክተር ምስጋና ላይ መንግስት ተጨባጭ ማስረጃ አለው?
23: መንግስት አቶ ምስጋና ፍቅሬን ተጠያቂ የሚያደርጉ በርካታ ማስረጃዎች በእጁ ይዟል። አንዳንዶቹ በማህበራዊ ድረገጾች ላይ ሳይቀር የሚታዩ ናቸው። ለምሳሌ ምስጋና በቅጥረኞች ማሰልጠኛ ጣቢያ ውስጥ መመሪያ ሲሰጥ በግልጽ የታየበት ቪዲዮ አለ። ከነዚያም ውስጥ ዛሬ የተወሰኑት ተገለዋል።
0: ነገር ግን ክቡር ፕሬዝዳንት፣ የጠቀሱት ቪዲዮ በውሸት የተቀነባበረ ወይንም ዲፕ ፌክ እንደሆነ ባለሙያዎች አረጋግጠዋል እና እውነተኛ ቪዲዮ አይደለም እየተባለ ነው።
23: ስሜ ማን ነው ያልሽው?
0: አይ ስሜን እንኳን አልገለጽኩም፣ ግን ጀንበሬ ወንቾ እባላለሁ።
23: ለየትኛው ጣቢያ ነው የምትሰሪው?
0: የጀንበሬ ሾው የሚል ዝግጅት በዲጂታል ማሰራጫ ዩቲዩብ ላይ አለኝ።
23: እኔም ገምቼ ነበር የውሸት ጋዜጠኛ እንደሆንሽ። እንዴት ብለሽ እዚህ እንደገባሽ ሁሉ አላውቅም። ለማንኛውም ጋዜጠኝነት ምን እንደሆነ ምንም ግንዛቤ የለሽ። እናንተ የውሸት ዜና የምታሰረጩ ሰዎች ናት ወይንስ ከአማጽያኑ ጋር አብረሽ የምትሰሪ ትሆኛለሽ?
4: ክቡር ፕሬዝዳንት፣ ከመፈንቅለ መንግሥት ሙከራው በኋላ ዳግም ሐሳቦን ለማጤንና መልሰው ለመወዳደር አስበውበታል ወይንስ አሁንም አቶ ቸርነት ለፕሬዝዳንትነት እንዲወዳደሩ ነው የሚፈልጉት?
23: የፓርቲያችን እጩ ክቡር ቸርነት ናቸው። እኔ ቃል በገባሁት መሰረት ከምርጫው በኋላ ለቃል። ይሄ ነው በቃ።
17: እኛም እዚህ ላይ የዛሬውን ክፍል እናጠናቀቃለን። በራሂምና ባጎቱ ልጅ መካከል የተፈጠረው ግጭት እንዴት ይበርድ ይሆን? ሁለቱም በተለያየ አቅጣጫ እየተጓዙ ነው። ማን ያሸንፋል? ኢንዙናስ ከዚህ የብጥብጥ ማዕበል እንዴት ትተርፋለች? ይህን ለማወቅ የሚቀጥሉትን ክፍሎች መከታተል እንዳትዘነጉ። እስከዛው ይህንን ክፍልም ይሁን ከዚህ በፊት የተላለፉ ሌሎች ድራማዎችን መስማት ከፈለጋችሁ ድረገጻችንን ጎብኙ ወይንም በፌስቡክ ገጻችን DW አማሪክ ላይ ፈልጉን። እስከሚቀጥለው ጊዜ ደህና ሁኑ።
5: የዲጂታል ግንዛቤ
1: የማጠቃለያ ዜና። ኤርትራና ግብጽ የባህር ትራንስፖርት ስምምነት ዛሬ ቅዳሜ በአስመራ ተፈራረሙ። ስምምነቱ የተፈረመው የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የግብጽ ውጭ ጉዳይ ሚኒስትር ባደር አብደላሂ በተገኙበት ነው። በዲሞክራቲክ ሪፐብሊክ ኮንጎ ኢቱሪ ግዛት እንደ አዲስ በተቀሰቀሰ የኢቦላ ወረርሽኝ ቢያንስ 80 ሰዎች መሞታቸውን የሀገሪቱ ባለስልጣናትና የአፍሪካ የበሽታዎች መቆጣጠሪያና መከላከያ ማዕከል አስታወቀ። የሐማስ ወታደራዊ ክንፍ አዛዥ ዘዲን አልሃድ መገደላቸውን የእስራኤል ጦርና ድርጅታቸው ሐማስ ዛሬ ቅዳሜ አረጋገጡ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቻይናው አቻቸው ጂንፒንግ ጋር በተወያዩ በሰዓታት ልዩነት ታይዋን ነጻነቷን በይፋ ከማወጅ እንድትቆጠብ አስጠነቀቁ። ጠቅላላው ዝግጅት በዚህ ተጠናቋል። ስለተከታተላችሁን በማመስገን ፀሐይ ጫኔ ከወዲሁ ልሰናበታችሁ። በያላችሁበት መልካም ጊዜ ጤና ይስጥልን።